ፍቅሩን ተስፋ ሳትናው ለማረጫካ ሳትናው ለሚያለዱር ሳትናው ሲነጋገር ያድራለ ሳትናው ከሙዚሩ ጋር ሳትናው እንኳን ባልንጀራ ሳትናው ለባይታመነ ሳትናው ማለቷ ሳትናው መታመም አንጂነ ሳትናው እስቴ ጠይቁልኝ ሳትናው ምኗን ነው ምኗን ነው ሳትናው ምኗን ነው ምኗን ነው ሳትናው ምኗን ነው ምኗን ነው